መልሰኝ ወገኔ በሹሜ ታዘዘ ወገኔ ናፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንተ አገሬው ወገኔ ናረንጓዴ አትልበስ

ወገኔ ወገኔ በሹሜ ታዘዘ ወገኔ ናፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬውካ ወገኔ ናረንጓዴ አትልበስ

መለስ ወገኔ ቢጭኑ ታህያ ወገኔ ቢጋልቡት ፈረስ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ካገሬ ወጥቼ

ወገኔ ወገኔ በሹሜ ታዘዘ ወገኔን አፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔን አንቲ አገሬውጋ ወገኔን አረንጓዴ አትልበስ

ወገኔ ወገኔ በሹሜ ታዘዘ ወገኔ ናፈር አታልብሰኝ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ወገኔ ናንቲ አገሬው ወገኔ ናረንጓዴ አትልበስ